0: 개혁이 당나기 주 참다가 망아존 선진나라 양그 참글리샨도 망송스세 군단장나 그 글리샨도 망송나 로마 간큰더지 요세 군단장나 너무 망포요 그래다라 길긴다 고나샤고나 대진디 로마디 리샤 망마니노 오모르레다라 양그 인섬 글리샤리 조주라 양나 인섬 글리샤리 지그노도 도고도 다 로마인한테 참다가 있는한테 저거 그 난팅근 저주 다 저거 그런 게 샤린 조건은데 샤이 그 해주기 잘한 조건은 디장 그 인다문다 샤이 디 차주라 그런 그 샤노 따라 리샤도 용접해 주기 잘라 조건은 다니 말이 디더나 참다가 저거 영 그 리샤 저거 있고는 단자 영나 샤이 디 리샤 스틀에 있고는 단자 또 소송이 되나 그 지냠 저거 돌아온 이거사 망포리오 그 디장 그 리샤 근 조건 글라카인한자 또 소송이 되나 그런 거나 그 리샤그 죽던긴이 타나 삼세트 가다이코노 데진트 아다 리샨 죽는 그 길긴 아바존 손진날 인섬기 리샤린 죽주 참더 가존 손진날 그게 리샤드 용드베 근지그나 그게 샤이티 리샤드 히그지 그저랑랑 아요카이닌 저긴 지군데 하증 그 가셴보르 드세코데 디당난도 중이 타나 길긴 가다 망보이코노 데진트 냠죽라도 능이고 사양 망보리요 그 디안신이다 길긴 그 되는 글린 선진나네 그주 다 로충 로마가 소중근 된바 재성시 고지 안딩이 텐다니 로충 로마가 소중근 된반다 재성이구나 아 참다가 난자 길게 난자 안더 소속이 텐이 냠적으로 도는 이거 사방 보리 가다인 니난 지기도 길긴 그 다롱 아니 그 공이 갑다 있는 손은 이제 작성난 자한다 양난 딩이 달라 다롱 가서 이건 난다 간다리오 근지 텐딩이 테니 갑다즈가 통통이나
1: 야야 아 단디 가서지나 조건 대입촌이다 시기 디피아르고 디피아토 타그 기르긴즈크 디피아라 비자코난데 함게르고 요트노 차르지 요피고드 니비자타나 타그 이나마나 런톤잔즈리니른 탄도타그 지 시조다타 카친즈리 쳔더츠라 아 따탐 그때가 디하즈르니 타그 단디 키 톱충게요 다 소문든자 장고 단디 시스톤 칸잔 보요구나 따나 요노 그 범마망 쇼크 따타 지 런런 그 지 스티다오노 티미드레모 소 티카토 텐타나 तो तांदी तेरी की इंतना अच्छी की ताऊ को शॉर्टिंग के तेरी डिमिट है ताची चचेता काचिंग दे या
0: नहीं
1: तो ऐसे शक्ना अच्छी की रिक्त तंग के ताना ताची की चालिप दिन नंदा चेंड रिक्त दिन नंदा डिमिट आंड रिक्त दिन डिमिट मायो करे डिमिट तो इन्हीं चप्पल चर नंदा खोम्बट नंदा ताची मिसम पाई शो चितुगी ती माई नरा ते शो शो शो शो मिक्स ताई ता करके बोलना द जय शुभ बोल जो
0: किया
1: नंदा नी जाप को नंदा ते dandi shiki ala ala ganani yama kacho klo kantam no metok kan la tao ganan ala timi tam na hali atag sam ko tani tam fe kan la kan sam ko tam fe ritli te jutta shiki shinyur kan za ganani ta hali yag ta kachin der sam ko
0: denga
1: te ko na shiki tinde chgono ko gergin tara ta ki tao ko machu ko te ta serig dina chokon timi te kan la kan sam shina chargi yona na timi zu jeri tan de jutna jini ta hobma ta chok kachon tarshin ta na norum tong no yaran do na ta ji тергран дими кала кансамни шидау нотэг кала кансамни чиг дором тамоди нани чиг кячунала ёно янта манда ва китин димине локт чиринире
0: яри
1: тадай чиги халива качиндри дими самк
0: яри дири омар
1: я
0: риди ти кватин чиг гинта тенг ленсин динага совчун томаг совчун гинне бачи сомче гози гиргин гу данда шугу мангани инжина кирг совчун томаг совчун гинне банда чесанг гона та чимдаган нанда гиргин нанда совчай нанда яна шаи ти коригна ону гуч цугин нанда сазган сонжинара кирг шаи гинде ди совчун гинне бачи сэнг ижу шаи ти чунди ни зунга датан кирг хуйглугура яна совчун де аргау ёнин де шиг гомни намуг кирг шаи ярвз гэ чесанг атапта жун динге тендани гэрген гэ кабдаз га мангпори на сонгка джин чити на джиг тэр янчир гэрген гэ шаваран дэг тэсэнг чонэнг чилин синди жанд данлын и данги са тайтон гэ килм дэ бэвэ ячин я гэна базу кабдари нунда ла хян тапа ни ква джин чишин ин
1: я гва джин чи я
0: ни кэ демо гэрген
1: я
0: демо